የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 18 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የሰኔ 18 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጤና አጠባበቅ ለሚሰቃዩ ሰዎች የእግዚአብሔርን ርኅራኄ መግለጽ አለበት ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ለንባብ ያልበቁ የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስብከቶች በእንግሊዘኛ ቋንቋ ታትመው ይፋ መሆናቸውን የሚገልጽ ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ስልጣናቸውን መልቀቃቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በአውሮፓ በአፍሪካና በመካከለኛው ምስራቅ ዓለም አቀፍ ቀውሶች ተጠናክረው መቀጠላቸው መነገሩን የሚያመለክት ዜና በክፍል 4 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል አስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ሊጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በመሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጤና አጠባበቅ ለሚሰቃዩ ሰዎች የእግዚአብሔርን ርኅራኄ መግለጽ አለበት ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካሪታስ ኢንተርናሽናሊስ በተዘጋጀው የጤና ኮንፈረንስ ላይ ለተሳታፊዎች ንግግር ባደረጉበት ወቅት በወንጌል እሴቶች ላይ የተመሰረተ የጤና አጠባበቅ ትብብር እንዲያደርጉ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሰኔ 16 እስከ ሰኔ 18 2018 ዓ.ም ተመረጠ በሮም ከተማ አቅራቢያ በሚገኘው በካስተል ጋንዳልፎ በተካሄደው በካሪታስ ኮንፌዴሬሽን ውስጥ ለጤና ሁሉን አቀፍ አቀራረብ በሚል ርዕስ በተካሄደው የጤና ኮንፈረንስ ላይ ለሚሳተፉ ሁሉ የተጠበቀ ሰላምታና የመንፈሳዊ ቅርበት ማረጋገጫ ልከዋል። ረቡለት ሰኔ 17 2018 ዓ.ም ተመረጠ የተላከው የርዕሰ ሊቃነ ጳጳሳቱ መልእክት በቫቲካን ዋና ጸሐፊ በካርዲናል ፔትሮ ፓሮሊን ተፈረመ መላኩ ተገልጿል። የቡድኑ ሥራ ለትብብርና ለመተጋገዝ አዲስ መነሳሳት አስተዋጽኦ እንዲያደርግ ጸልየዋል። ተሳታፊዎች በወንጌል እሴቶች ላይ በመመስረት ለታመሙ የጤና አጠባበቅን ለማሻሻል በሚያደርጉት ጥረት ላይ አበረታተዋል። መጽሐፍ ቅዱስ ኢየሱስን ብዙውን ጊዜ እንደ መለኮታዊ ሐኪም አድርጎ እንደሚያቀርበው በማስተዋወስ ርዕሰ ሊቃነ ጳጳሳት ሊዮ ክርስቶስ ለድሆች ጤናን የሚያመጣ ስቃይን፣ ውርደትንና ወንጌልን የሚያስከትሉ የአምሮ የአካልና መንፈሳዊ ችግሮችን በመፈወስ እንደሆነ አስተዋውሰዋል። ይህ ክብር የእያንዳንዱ ሰው የግል ሁኔታን ያልፋል ብለዋል። ጤናን በመመለስ ኢየሱስ የእያንዳንዱን ሰው ውስጣዊ ክብር ይገልጣል፣ የሰው ልጅን በእግዚአብሔር ዘላለማዊ መዳን ይመራል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሕመምተኞች መካከል በመገኘት የእግዚአብሔርን መንግሥት ስታውጅ ተስፋዎች የቤተ ክርስቲያኒቱ ተልእኮ እንዲቀጥሉ ያበረታታል ብለዋል። መዳን ረቂቅ ሐሳብ አይደለም ብለዋል። ነገር ግን የሚጀምረው የሚሰቃዩ ሰዎችን ቁስሎች በመፈወስ ተጨባጭ እርምጃ ነው በማለት በመልእክታቸው የገለጹት ርዕሰ ሊቃነ ጳጳሳቱ የካሪታስና ተባባሪዎች ሥራ ለተቸገሩ ሰዎች የእግዚአብሔርን ርኅራኄና ቸርነት ለማምጣት ያነጣጠረ እንደሚሆን ያላቸውን ተስፋ በመግለጽ መልእክታቸውን ደምድመዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 18 2018 ዓ.ም ተመረጠ ዕለታዊ ስርጭታችንን ነው። ለንባብ ያልበቁ የርዕሰ ሊቃነ ጳጳሳት በኔዴክቶስ 16ኛ ስብከቶች በእንግሊዘኛ ቋንቋ ታትመው ይፋ መሆናቸው ተገለጸ። የቫቲካን ማተሚያ ቤት በእንግሊዘኛው ምጻረ ቃል ሌቭ ቀደም ሲል ታትመው ለንባብ ያልበቁ የርዕሰ ሊቃነ ጳጳሳት በኔዴክቶስ 16ኛ ስብከቶች ርዕሰ ሊቃነ ጳጳሳት ሆነው ባገለገሉበት ወቅትና ከስልጣን ከለቀቁ በኋላ በግል ባሳረጓቸው መስዋዕተ ቅዳሴዎች ወቅት ያቀረቡትን ቀደም ሲል ያልታተሙ ስብከቶችን አንድ ላይ የሚያሰባስብ የእንግሊዘኛ እትም ለንባብ አቅርበዋል። ጌታ በእጃችን ይዞናል የሚለው አዲስ የእንግሊዘኛ ቋንቋ እትም ለአንባቢዎች ቀደም ሲል ያልታተሙትን የሊቀ ጳጳሳት በኔዲክቶስ 16ኛ ስብከቶች ስብስብ ያቀርባል። ይህም እርሳቸው እንደ ሰባኪ፣ የሃይማኖት ምሁርና እንደ ረኛ እንደገና እንዲሰሙ ያስችላቸዋል ተብሏል። ይህ ጥራዝ መጀመሪያ በቫቲካን ማተሚያ ቤት በጣሊያንኛ ቋንቋ ኢል ሲግኖሬ ቺ ቲየነ ፐር ማኖ በአማርኛው ጌታ እጃችንን ይይዘናል በሚል ርዕስ በጣሊያንኛ ቋንቋ የታተመ ሲሆን እንደ አውሮፓውያኑ የቀን አቆጣጠር ከ2005 እስከ 2017 ዓ.ም ባለው ጊዜ ውስጥ በስብከተ ገና ሰሞን ወቅት፣ በአብይ ጾም ወቅትና በፋሲካ የአምልኮ ወቅቶች የተሰጡ የሊቀ ጳጳሳት ስብከቶችን አሰባስቦ ይዟል። በአቶ ሪካርዶ ቦልቲ፣ ሉካ ኩርሶ እና በአባ ፍሬድሪኮ ሎምባርዲ የተዘጋጀው ይህ መጽሐፍ የሊቀ ጳጳስ በኔዴክቶስ 16ኛ የግል ጸሐፊ የነበሩት ሊቀ ጳጳስ ጆርጅ ጋንስዋይን የመቅደም ጽሑፍ የተዘጋጀ ሲሆን የርዕሰ ሊቃነ ጳጳሳት በኔዴክቶስ 16ኛ የቫቲካን ፋውንዴሽን ፕሬዝዳንት የሆኑት አባ ሎምባርዲ የመግቢያ ጽሑፍም ያከሉበት መሆኑ ተዘግቧል። ስብከተ ወንጌሎቹ የተደረጉት ርዕሰ ሊቃነ ጳጳሳት በኔዴክቶስ 16ኛ ከሊቀ ጳጳስ ቤተሰብና አልፎ አልፎ ከእንግዶች ጋር በማክበር የግል መስዋዕተ ቅዳሴዎች ላይ ያደረጓቸው ስብከቶች ሲሆኑ እርሳቸው ሊቀ ጳጳስ በነበሩበት ጊዜና በኋላም ከርዕሰ ሊቃነ ጵጵስናቸው በገዛ ፈቃዳቸው ከተነሱ በኋላ በግል ባሳረጓቸው መስዋዕተ ቅዳሴ ላይ ያደረጓቸውን ስብከቶች ያጠቃለለ እንደሆነም ተገልጿል። ምንም እንኳን በግል ቦታዎች የተነገሩ ቢሆንም ጽሑፎቹ የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስብከት ጥልቀትና በተመሳሳይ ጊዜ ቀለል ብለው መቅረቡ መሆናቸው ተገልጿል። ቅዱስ ቁርባንን በአዲስ መንገድ የማንበብ ችሎታቸውን ያሳያሉ። ለእምነት፣ ለጸሎትና ለዕለታዊ የክርስትና ሕይወት ብርሃን ያሳያሉ ተብሎ ተገልጿል። የመጽሐፉ ገጾች የቀድሞ ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ በእምነታቸው መሃል ላይ እንዴት እንደቆዩ ያሳያሉ። ረቂቅ ወይም ደረቅ አስተሳሰብ ሳይሆን ከክርስቶስ ጋር የግል ግንኙነትን በመፍጠር እንዴት መኖር እንደሚገባን በሚገባ እንደሚያሳዩ በስብከቶቹ ውስጥ የገለጹ ሲሆን ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ሕዝቡን የሚከተል የሚደግፏቸውና በእጃቸው የሚይዛቸው ጌታ ክርስቶስ ምስጢር መግለጻቸው ይታወሳል። ርዕሱ ራሱ ይህንን ማዕከላዊ ግንዛቤ ይገልጻል። የክርስቲያን ሕይወት ብቸኛ መንገድ ሳይሆን በእግዚአብሔር መገኘትና ምሕረት የሚመራ ጉዞ ነው የሚል ጭብጥ የስብከታቸው ማዕከል ሲሆን የስብከታቸው ስብስብ ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስነ መለኮታዊ ስርና በረኝነት አገልግሎት መካከል ያለውን ቀጣይነት ያጎላል። የእርሳቸው አስተንትኖች ግልጽነት፣ መንፈሳዊ ጥልቀትና የጵጵስና ሥልጣናቸውን በሚለይ በክርስቶስ ላይ ያተኮረ መሆናቸው ተለይቶ ተገልጸዋል። ጌታ እጆቻችንን ይይዘናል በሚል አርዕስት የታተመው የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስብከቶች የመጀመሪያ ጥራዝ ነው። ከመደበኛው ጊዜ ለተሰጡ ስብከቶች የተሰጠ ሁለተኛው ጥራዝ እንደሆነም ተገልጿል። የጣሊያን እትም እንደ አውሮፓውያኑ የቀን አቆጣጠር በግንቦት 17 2026 ዓ.ም በቱሪን ዓለም አቀፍ የመጽሐፍ ቅዱስ ትርኢት ላይ በኔዲክቶስ 16ኛ ክርስቶስ የወደፊት ነው በሚል ርዕስ በተዘጋጀው ስብሰባ ላይ ቀርቦ እንደነበረም ይታወሳል። ከተሳታፊዎቹ መካከል አባ ሎምባርዲና ጣሊያንኛው ዘፋኝና ጸሐፊ ጆቫኒ ሊንዶ ፈሬቲ ይገኙበታል። ውይይቱን የመሩት ደግሞ በቫቲካን ዜና ዋና አርታይ የሆኑት አቶ አንድሪያ ቶርኔሊ ይገኙበታል። የእንግሊዝኛው እትም ሲታተም እነዚህም ቀደም ሲል ያልታተሙ ጽሑፎች አሁን ሰፋ ያለ አንባቢዎች ያገኛሉ። ይህም የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስብከትና ክርስቶስን በእምነትና በታሪክ እምብርት ላይ እንዲያስቀምጡ ያቀረቡትን የዕድሜ ልክ ግብዣ በማቅረብ ነው። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 18 2018 ዓ.ም ዕለታዊ ስርጭታችንን ነው። በአውሮፓ፣ በአፍሪካና በመካከለኛው ምስራቅ ዓለም አቀፍ ቀውሶች ተጠናክረው መቀጠላቸው ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: የተለያዩ ግጭቶችና ሰብአዊ ድንገተኛ አደጋዎች በመላው መካከለኛው ምስራቅ፣ ዩክሬንና አፍሪካ ሀገራት ውስጥ እየተባባሱ መሆኑ የተነገረ ሲሆን የአሜሪካና የኢራን የሰላም ስምምነት ተግባራዊ እንዲሆን ዓለም በጉጉት እየተጠባበቀ በሚገኝበት በአሁኑ ወቅት በሆርሙዝ የባህር ወሽመጥ አካባቢ ያሉ መስተጓጉሎች ዋነኛ አሳሳቢ ጉዳይ ሆነው መቀጠላቸው እየተነገረ ይገኛል። የተባበሩት መንግስታት የምጣኔ ሀብት ባለሙያዎች እንደሚናገሩት የዓለም የነዳጅና የማዳበሪያ ክምችት በአደገኛ ሁኔታ እያሽቆለቆለ መምጣቱን ያስጠነቀቁ ሲሆን ይህም የምግብ ምርት የመቀነስ አደጋን እንደሚፈጥር ተነግሯል። እንደ አውሮፓውያን አቆጣጠር ከ1980ዎቹ መጀመሪያ ጀምሮ በጣም ዝቅተኛ የሆነ ቁጥር በማስመዝገብ ስትራቴጂካዊ የነዳጅ ክምችት በቀን ወደ 357 ሚሊዮን በርሜል መውረዱ የተነገረ ሲሆን ከዚህም ባሻገር ከኤልኒኖ ጋር የተገናኘው የሰሜናዊው ንፍቀ ክበብ የሙቀት መጠን በከፍተኛ ሁኔታ መጨመር ዓለም አቀፋዊ ውጥረትን ከፍ ማድረጉን ጨምሮ ማንኛውም በሆርሙዝ ሰርጥ ላይ የሚደረገው የእንቅስቃሴ ገደብ የከፋ ዓለም አቀፋዊ ውጥረትን ሊያስከትል እንደሚችልም ተነግሯል። በሌላ በኩል 4 ወራትን ያስቆጠረው ጥቃትና መፈናቀል በሴቶችና ልጃገረዶች ላይ ከፍተኛ ተጽዕኖ እያሳደረ መሆኑ የተገለጸ ሲሆን በዓለም አቀፍ ደረጃ የወሊድና የሥነ ተዋልዶ ጤናን እንዲሁም የወጣቶችና የሴቶችን መብት ለማረጋገጥ የሚሠራው የተባበሩት መንግሥታት ኤጀንሲ የሆነው የተባበሩት መንግስታት የስነ ህዝብ ፈንድ እንደዘገበው ከአጠቃላይ የህዝብ ቁጥር 20 በመቶ ላይ የሚሆነው ህዝብ ማለትም በ16000 የሚገመቱ ነፍሰ ጡር እናቶችን ጨምሮ ከ1.4 ሚሊዮን በላይ ሰዎች በአሁኑ ወቅት ተፈናቅለው እንደሚገኙ ይፋ አድርጓል። በጤና ተቋማት ላይ እየደረሰ ያለው ጉዳት የእናቶችና የስነ ተዋልዶ አገልግሎት ተደራሽነትን እየገደበ ሲሆን ከዚህም ባለፈ በሰው ብዛት የተጨናነቁ መጠለያዎችም በርካታ ሴቶች የህክምና አገልግሎት እንዳያገኙ መከልከሉ ይገለጻል። ይህ በእንዲህ እንዳለ በዩክሬን እየተካሄደ ያለው ጦርነት ምንም አይነት የመቀነስ አዝማሚያ አለማሳየቱ መረጃዎች የሚያሳዩ ሲሆን 4 ዓመታትን ያስቆጠረው ጦርነት እንዲያስቆሙ ፕሬዝዳንት ቭላድሚር ፑቲን ላይ ጫናው እየበረታ በመጣበት በአሁኑ ወቅት ዩክሬን ሰኞ ዕለት በሞስኮ ላይ ሌላ ጥቃት መሰንዘሯ ተነግሯል። የካቲት 17 ቀን 2014 ዓመተ ምህረት ሩሲያ ዩክሬን ላይ ሙሉ ወረራ ከጀመረች ጊዜ ጀምሮ ዩክሬን ባለፈው ሳምንት በአይነቱ ትልቅ የተባለ ጥቃት በመፈጸም የሩሲያ ዋና ከተማ ውስጥ የሚገኘውን የነዳጅ ማጣሪያ ፋብሪካ በሰው አልባ አውሮፕላን መምታቷ የተነገረ ሲሆን፣ በሌላ በኩል በያዝነው ዓመት ግንቦት ወር ላይ ብቻ በአራት ዓመታት ውስጥ በሰላማዊ ዜጎች ላይ የደረሰ ከፍተኛ ቁጥር ያለው ጉዳት መመዝገቡን የተባበሩት መንግስታት ድርጅት ተቆጣጣሪዎች ገልጸዋል። በሌላ በኩል በሱዳን ጦር ኃይልና በፈጣን ድጋፍ ሰጪ ኃይሎች መካከል የተነሳው ከባድ ውጊያ 4ኛ ዓመቱን ያስቆጠረ ሲሆን በዚህ ጦርነት ስልታዊ የሆነ ጾታዊ ጥቃትን ጨምሮ ዓለም አቀፍ ሕግጋትን የጣሱ ወንጀሎች መፈጸማቸውን መረጃዎች ያሳያሉ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በበኩሉ ሁለቱም ወገኖች በሰው አልባ አውሮፕላኖች ወሳኝ የሆኑ መሠረተ ልማቶችን ማውደማቸውን ጨምሮ በቅርቡ ደግሞ በቀብር ስነ ስርዓት ላይ በተገኙ ሲቪሎች ላይ ከፍተኛ ጥቃት ማድረሳቸውን ይፋ አድርጓል። በያዝነው ዓመት ከጥር እስከ ግንቦት ወር ባሉት ጊዜያት ብቻ ከ1000 በላይ ንጹሐን ዜጎች በድሮን ጥቃቶች የተገደሉ ሲሆን ይህም እስካሁን በግጭት ጋር የተያያዙ የንጹሐን ዜጎች ላይ ከደረሱ ሞቶች መካከል በዚህ ዓመት የደረሰው 80 በመቶውን ድርሻ ይይዛል ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 18 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግነኝ ነው። አብራችሁ በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ጌታ የምለው ማዕረግ ትርጉሙ ምንድን ነው? በመጽሐፍ ቅዱስ ውስጥ ይህ ማዕረግ ብዙውን ጊዜ እግዚአብሔርን ሉዓላዊ እንደሆነ ያመለክታል። ኢየሱስ ይህን ማዕረግ ለራሱ ወሰደ። መለኮታዊ ሉዓላዊነቱንም በተፈጥሮ ላይ፣ በአጋንንት ላይ፣ በኃጢአትና በሞት ላይ ባለው ኃይል ሥልጣን፣ በተለይም በራሱ ትንሣኤ ገለጸ። የመጀመሪያዎቹ ክርስቲያናዊ ጸሎቶች እንደሚገልጹት ለእግዚአብሔር አብ የሚገባ ኃይል፣ ክብርና ምስጋና ለኢየሱስም ይገባል። እግዚአብሔር ከስም ሁሉ በላይ የሆነውን ስም ሰጥቶታልና በፊልጵስዩስ መልእክት ምዕራፍ 2 ከቁጥር 9 እርሱ የዓለምና የታሪክ ጌታ ነው። እኛም የግል ነጻነታችንን ሙሉ በሙሉ ማስገዛት ያለብን ለእርሱ ብቻ ነው። ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ተጸነሰ፣ ከድንግል ማርያም ተወለደ። የእግዚአብሔር ልጅ ለምን ሰው ሆነ? ስለ እኛ፣ ስለ ሰዎች፣ ስለ ደህንነታችንም። የእግዚአብሔር ልጅ በመንፈስ ቅዱስ ኃይል በቅድስት ድንግል ማርያም ማኅፀን ውስጥ ተጸነሰ። ይህንም ያደረገው እኛን ኀጢአተኞች ከእግዚአብሔር ጋር ሊያስታርቀንና ስለ እግዚአብሔር ወሰን የሌለው ፍቅር ሊያስተምረን፣ የቅድስና ምሳሌ ሊሆነን እና የመለኮታዊ ባሕሪ ተካፋዮች በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ላይ ሊያደርገን ነው። ሥጋ መልበስ ማለት ምን ማለት ነው? የመለኮታዊና የሰብአዊ ባሕርያት በቃል አንድ መለኮታዊ አካል የመሆንን ድንቅ የአንድነት ምስጢር ቤተ ክርስቲያን እንደ ሰው ሥጋ መልበስ ብላ ትጠራዋለች። የእኛን ደህንነት ይፈጸም ዘንድ የእግዚአብሔር ልጅ ሥጋ ሆነ። በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 እውነተኛም ሰው ሆነ። በምስጢረ ሥጋዊ ማመን የክርስቲያናዊ እምነት ዐይነተኛ ምልክት ነው። ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው የሚባለው በምን መልኩ ነው? ኢየሱስ በመለኮታዊ አካሉ አንድነት የማይነጣጠል እውነተኛ አምላክና እውነተኛ ሰው ነው። የተወለደ እንጂ ያልተፈጠረ፣ ከአብ ጋር ትክክል የሆነ እግዚአብሔር ልጅ እውነተኛ ሰው፣ ወንድማችንና አምላክነቱን ሳይተው ጌታችን ነው። በዚህ ረገድ እንደ አውሮፓውያን አቆጣጠር በ451 ዓመተ ምሕረት የተካሄደው የቀልቀዶንያ ጉባኤ ምን ያስተምራል? በሰብአዊነቱ ፍጹም እውነተኛ አምላክና እውነተኛ ሰው፣ እውነተኛ ነፍስና አካል ባለው ከመለኮቱ ከአብ ጋር እኩል በሆነ በሰውነቱ ከእኛ ጋር እኩል በሆነ ከኀጢአት በቀር በሁሉም ነገር እንደኛ በሆነ በዕብራውያን መልእክት ምዕራፍ 4 ከቁጥር 15 ላይ በመለኮቱ ከዘመናት ሁሉ በፊት ከአብ በተወለደ በእነዚህ የመጨረሻ ዘመናትም በሰውነቱ ስለ እኛና ስለ ደህንነታችንም ሥጋ ለብሶ ከእግዚአብሔር እናት ከድንግል ማርያም በተወለደው በአንድያ ልጁ በጌታችን በኢየሱስ ክርስቶስ ያለንን እምነት እንድንገልጽ የከልቀዶንያ ጉባኤ ያስተምረናል። ቤተ ክርስቲያን ምስጢረ ሥጋዌን እንዴት ትገልጸዋለች? ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው እንደሆነ ሁለት ባሕርያት ማለትም መለኮታዊና ሰብአዊ ባሕርያት እንዳሉት ያለምንም መደናገር በቃልና በአካል ተዋሕዶ እንደሚገኙ ቤተ ክርስቲያን ታምናለች። ስለዚህ በኢየሱስ ሰብአዊ ባሕሪ ያሉ ነገሮች ሁሉ፣ ታምራቱ፣ ሕማማቱና ሞቱ ጭምር በሰብአዊ ባሕሪው አማካይነት የሚሠራውን መለኮታዊ አካሉን የሚያመለክቱ ናቸው። የእግዚአብሔር አንድያ ልጅና ቃል ሕያው ስለ ደህንነታችን ከቅድስት የአምላክ እናት ከድንግል ማርያም ሥጋ የለበሰ የቅድስት ሥላሴ አንዱ አካል የሆንክ ከአብና ከመንፈስ ቅዱስ ጋር የተወሰድክ ሆይ አድነን። የቅዱስ ዮሐንስ አፈወርቅ የቢዘንታይን ሥርዓተ አምልኮ። ሥጋ የለበሰው የእግዚአብሔር ልጅ ሰብአዊ ዕውቀት ያለው ነፍስ አለው። የእግዚአብሔር ልጅ በአስተዋይ ሰብአዊ ነፍስ የተቀሰቀሰ አካል አለው። ኢየሱስ በሰብአዊ አእምሮ በልምድ ብዙ ነገሮችን ተማረ። የእግዚአብሔር ልጅ በሰብአዊነቱ ደግሞ ስለ አባቱ ስለ እግዚአብሔር ጥልቅና የቅርብ ዕውቀት ነበረው። እንደዚሁም የሰዎችን ድብቅ ሐሳብ ይረዳና ሊገልጻቸው የመጣውን ዘላለማዊ ዕቅዶች ሁሉ በሙሉ ያቅ ነበረ። ሥጋ የለበሰው ቃል ሁለቱ ፍቃዶች እንዴት ተባበሩ?
ኢየሱስ መለኮታዊ ፍቃድና ሰባዊ ፍቃድ ነበሩት። በምድራዊ ሕይወቱ ወቅት የእግዚአብሔር ልጅ በመለኮቱ ስለ ደህንነታችን ከአብና ከወልድ ጋር የወሰነውን ነገር ሁሉ በሰባዊነቱ ፈቀደ። የክርስቶስ ሰባዊ ፍቃድ ያለ ተቃውሞ ወይም ያለ ማወላወል መለኮታዊ ፍቃድን ተከተለ። በሌላ አነጋገር ለመለኮታዊ ፍቃድ ተገዛ። ክርስቶስ እውነተኛ ሰባዊ አካል ነበረው። ክርስቶስ የማይታየው አምላክ የሚታይበትን እውነተኛ ሰባዊ አካል ወሰደ። ለዚህም ነው ክርስቶስ በቅዱሳት ምስሎች ሊወከልና ሊከበር የሚችለው። የኢየሱስ ልብ ምንን ያመለክታል? ኢየሱስ በሰባዊ ልቡ አወቀን፣ ወደደን። ስለ ደህንነታችን የተወጋው ልቡ አብንና እያንዳንዳችንን የምወድበት የዚያ ወሰን የሌለው ፍቅር ምልክት ነው። በመንፈስ ቅዱስ ኃይል ተጸነሰ የሚለው አገላለጽ ትርጉሙ ምንድን ነው? የዚህ አገላለጽ ትርጉሙ ድንግል ማርያም ዘላለማዊ ወልድን በማኅፀኗ የጸነሰችው ያለ ወንድ ትብብር በመንፈስ ቅዱስ ኃይል መሆኑን የሚያመለክት ነው። መልአኩ መንፈስ ቅዱስ ባንቺ ላይ ይመጣል፣ በሉቃስ ወንጌል ምዕራፍ 1 ከቁጥር 35 ስለ አበሰራት። ከድንግል ማርያም ተወለደ። ማርያም እውነትም የአምላክ እናት የሆነችው ለምንድን ነው? ማርያም እውነትም የአምላክ እናት የሆነችው የኢየሱስ እናት ስለሆነች ነው። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እና በዮሐንስ ወንጌል ምዕራፍ 19 ከቁጥር 25 ላይ ከመንፈስ ቅዱስ ኃይል የተጸነሰውና እውነትም ልጅዋ የሆነው የእግዚአብሔር አብ ዘላለማዊ ልጅ ነው። እርሱ ራሱ እግዚአብሔር ነው። ያለ አዳም ኃጢአት መጸነስ ማለት ምን ማለት ነው? እግዚአብሔር ከጥንት ጀምሮ የልጁ እናት ትሆን ዘንድ ማርያምን በፍቃዱ መረጣት። ተልእኳን ለመፈጸም እርሷ ራስዋ የተጸነሰችው ያለ አዳም ኃጢአት ነበረ። ይህም ማለት በእግዚአብሔር ጸጋና የኢየሱስ ክርስቶስን ትሩፋቶች ተስፋ በማድረጓ ማርያም መጀመሪያ ከተጸነሰችበት ሰዓት ጀምሮ ከመጀመሪያው ኃጢአት ተደበቀች። ምንጭ፣ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 446 እስከ 492 ላይ የተወሰደ ነው።

አድማጮቻችን የዛሬው የሐሙስ የሰኔ 18 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ። ከቅዱስ አባታችን ጋር አብረን እንጓዝ። ርዕሰ ሊቃነ ጳጳሳት ለሰላም ለተስፋና ለበጎ አድራጎት በሚያደርጉ ተልእኮ እንርዳቸው። ቅዱስ አባታችንን እንደግፋቸው። የጴጥሮስን መንበር በገንዘብ እንደግፍ። www.obolodisanpietro.va የተሰኘውን ድረገጻችንን ይጎብኙ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 19 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የአርብ የሰኔ 19 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ዩኒቨርሲቲዎች አንድነትንና የጋራ ጥቅምን ለማሳደግ ዋና መንገዶች ናቸው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ ስፖርት ለአካልና ለመንፈስ መድኃኒት ነው ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስደመጥናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን እና ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን ቆዩን።

0: ርዕሰ ሊቃነ ጳጳሳት ሊዮ ዩኒቨርሲቲዎች አንድነትንና የጋራ ጥቅምን ለማሳደግ ዋና መንገዶች ናቸው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰሜን አሜሪካ ከሚገኙ የኢየሱሳውያን ማህበር ኮሌጆችና ዩኒቨርሲቲዎች ፕሬዝዳንቶች ጋር ባደረጉት ስብሰባ ኮሌጆችና ዩኒቨርሲቲዎች የተገለሉ ሰዎችን ፍላጎት ለመፍታትና የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ተጽዕኖን ለማሰላሰል ማህበረሰቡ የሚያጋጥሙትን ችግሮች ለመጋፈጥ ተስማሚ ቦታዎች ሊሆኑ እንደሚችሉ ተናግረዋል። የእውነትን ፍለጋ ሂደት በማበረታታት ከተገለሉና ከወጣቶች ጋር ቅርብ በመሆንና አከባቢን ለመጠበቅ በመስራት ኮሌጆችና ዩኒቨርሲቲዎች ዛሬ የሰው ልጅ የሚያጋጥሙትን ተግዳሮቶች ለመጋፈጥ አስፈላጊ ቦታዎች ይሆናሉ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ሰኔ 18 2018 ዓ.ም ተመረተ ተናግረዋል። ተቋማቸው የሚፈልጉት በማህበረሰቡ ዳርዳር ያሉ ወይም የተገለሉ ሰዎች ስለሚያጋጥሟቸው ኢፍታዊ ድርጊቶች ተማሪዎቻቸውን ለማስተማር ብቻ ሳይሆን በአንድነትና በጋራ ጥቅም ላይ የተመሰረቱ አዳዲስ ሞዴሎችን በማቅረብ የሥርዓት ለውጥን ለማስተዋወቅ ዋና መንገዶች እንዲሆኑ ነው ሲሉ ርዕሰ ሊቃነ ጳጳሳቱ በሰሜን አሜሪካ ከሚገኙ የኢየሱሳውያን ማህበር ኮሌጆችና ዩኒቨርሲቲዎች ፕሬዝዳንቶችና ተወካዮች ጋር በቫቲካን ባደረጉት ስብሰባ ላይ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ እነዚህ ተቋማት አባሎቻቸው የማህበረሰቡን በጣም አንገብጋቢ ጉዳዮች እንዴት እንዲጋፈጡ እንደሚረዱ የሚያሳይ ፍኖተ ካርታ አቅርበዋል። ርዕሰ ሊቃነ ጳጳሳቱ ከኢየሱሳውያን ማህበር አራት ሁለንተናዊ ሐዋርያዊ ምርጫዎች መነሻ አግኝተዋል። እነዚህም እንደ አውሮፓውያኑ የቀን አቆጣጠር በ2019 ዓ.ም የተቋቋሙና ለሚቀጥሉት 10 ዓመታት የኢየሱሳውያንን ማህበር ሥራ ለመምራት የታለሙ ናቸው። ምርጫዎቹ የሚከተሉት ናቸው። ወደ እግዚአብሔር የሚወስደውን መንገድ ማሳየት፣ ከተገለሉ ጋር መራመድ፣ ከወጣቶች ጋር መጓዝና የጋራ ቤታችንን መንከባከብ የተሰኙት መሆናቸውን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግራቸውን የጀመሩት ዛሬ የሰው ልጅ የሚያጋጥሙትን በርካታ ተግዳሮቶች በማጉላት የዘመናት ለውጥ ምዕራፍ ተብሎ በሚጠራው ወቅት በማጉላት ነው። ማህበረሰቦች የበለጠ ዓለማዊ እየሆኑ መምጣታቸውን አጉልተው ገልጸዋል። ብዙዎች ስለ እግዚአብሔር መናገር ከህዝብ ማቀፍና ከህዝብ ባህል ባሻገር ለማስወጣት ይፈልጋሉ ወይም የፖለቲካ ስርዓቶች የድሆችን የስደተኞችንና ዓለም የተገለሉ ሰዎችን አያስተናግዱም ሲሉ በቁጭት ተናግረዋል። ርዕሰ ሊቃነ ጳጳሳቱ ወጣቶች ብዙውን ጊዜ የተሻለ የወደፊት ተስፋ እንደሌላቸውና የፕላኔቷ ሀብቶች ለግል ጥቅም ላይ እንደሚውሉ አጽንኦት ሰጥተው ተናግረዋል። እንዲሁም አርቲፊሻል ኢንተለጀንስ በአማርኛው ሰው ሰራሽ አስተውሎት በሰው ልጅ ላይ የሚያሳድረው እየጨመረ የመጣ ተጽዕኖም አውስተዋል። በዚህ ረገድ የኢየሱሳውያን ማህበር አራት ሁለንተናዊ ሐዋርያዊ ምርጫዎች እነዚህን ጉዳዮች ለመፍታት እንደሚረዱ ጠቅሰዋል። ከድሆች ጋር በሚደረገው ጉዞ ጭብጥ ረገድ ርዕሰ ሊቃነ ጳጳሳቱ በተለይ በድህነት ውስጥ ከፍተኛ ቁጥር ያላቸው ወንድሞቻችንና እህቶቻችን በድህነት በሚኖሩበት በዚህ ወቅት ምን ያህል አስፈላጊ እንደሆነ አጽንኦት ሰጥተው ተናግረዋል። ብዙ ሰዎች በጦርነት በሃይማኖታዊ ወይም በፖለቲካዊ ስደት በረሃብ ወይም በአየር ንብረት ለውጥ ምክንያት ቤታቸውን ለቀው ለመውጣት እንደሚገደዱ ተናግረዋል። ርዕሰ ሊቃነ ጳጳሳቱ የኢየሱሳውያን ማህበር ከፍተኛ ትምህርት ተቋማት የጋራ ጥቅምንና አንድነትን ለማስተዋወቅ ብቻ ሳይሆን ለስደተኞች፣ ለጥገኝነት ጠያቂዎችና ዝቅተኛ ማህበራዊ ኢኮኖሚያዊ ደረጃ ላላቸው ሰዎች የላቀ ትምህርት ተጠቃሚ እንዲሆኑ እድሎችን ለማቅረብ እንዲረዱ አጥብቀው ተናግረዋል። በዚህ ረገድ በሚኖሩባቸው ማህበረሰቦች ውስጥ የበለጠ ሙሉ በሙሉ በመዋሃድ እንዲሁም ሰፊውን የተማሪ አካል በተለያዩ ልምዶቻቸውና አመለካከታቸው ማበልጸግ ይችላሉ ሲሉ አክለው ተናግረዋል። ምንም እንኳን በኢየሱሳውያን ማህበር ምርጫዎች ውስጥ የተለየ ጭብጥ ባይሆንም ርዕሰ ሊቃነ ጳጳሳቱ ስለ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ተጽዕኖም ተናግረዋል። ኮሌጆችና ዩኒቨርሲቲዎች የዚህ የቴክኖሎጂ እድገት አሉታዊ እና አዎንታዊ ውጤቶችን በመፍታት ረገድ ልዩ ሚና ሊጫወቱ እንደሚችሉ ጠቁመዋል። እነዚህ ተቋማት በተለይ ለቤተ ክርስቲያኒቱ የማህበራዊ አስተምሮ መርሆች አዲስ ማበረታቻ መስጠት ይችላሉ ሲሉ አብራርተዋል። ከወጣቶች ጋር አብሮ የመሄድን ጭብጥ በተመለከተ ርዕሰ ሊቃነ ጳጳሳቱ ኮሌጆችና ዩኒቨርሲቲዎች የተሻለ የወደፊት ተስፋን ለማመንጨት ተፈጥሯዊ ቦታዎች መሆናቸውን አጥብቀው ተናግረዋል። ተማሪዎች ብዙውን ጊዜ በሐሳባዊነትና በጉልበት የተሞሉ የትምህርት ሥራቸውን ይጀምራሉ። እናም በትምህርታቸውና በግንኙነታቸው ዓለምን ወደ ተሻለ ሁኔታ በመቀየር አዲስ የተስፋ ስሜት ያገኛሉ ብለዋል። ማህበረሰቦቻችን ውስጥ ባሉ ሰዎች መካከል ያንን የተስፋ ስሜት በውይይት በአገልግሎትና በጸሎት ድሎች አማካኝነት ማሳደግ እንድትቀጥሉ እጋብዛችኋለሁ። የክርስቶስ ትንሣኤ የመጨረሻው የተስፋ ምንጭ መሆኑንና ከእርሱ ጋር ሁሉም ነገር የሚቻል መሆኑን ሁልጊዜ አስታውሱ ብለዋል ርዕሰ ሊቃነ ጳጳሳቱ። ወደ ፍጥረት እንክብካቤ ጭብጥ በመመለስ ርዕሰ ሊቃነ ጳጳሳት ሊዮ የኢየሱሳውያን ማኅበር የሚተዳደሩ ተቋማት በምሳሌነት ብቻ ሳይሆን በንድፈ ሐሳብ ጭምር እንዲያስተምሩ አበረታተዋል። በተለይም የአየር ንብረት ለውጥ ተጽዕኖዎችንና ጥቂቶች የጋራ ጥቅምን ችላ በማለት የተፈጥሮ ሀብቶችን መበዝበዝ እንዲያቆሙ እንዲሰሩ ጋብዘዋል። በካምፓሶቻችን ውስጥ ያሉትን ሰዎች ስለዚህ ወቅታዊ አደጋዎች ለማስተማር በመታደርጉት ጥረት እንድትጸኑ እንዲሁም ማህበረሰቦቻችን ለሰነም እዳር ዘላቂነት እንክብካቤ ማድረግና ለእግዚአብሔር ስጦታዎች አመስጋኝ ምሳሌዎች እንዲሆኑ እንድታበረታቱ እመክራቸዋለሁ ብለዋል። ወደ እግዚአብሔር የሚወስደውን መንገድ የሚያሳየውን ጭብጥ በተመለከተ ርዕሰ ሊቃነ ጳጳሳቱ ምርምር የሚያደርጉ ጥናት የሚከታተሉና እውነትን የሚፈልጉ ሰዎች በመጨረሻ እግዚአብሔርን ይፈልጋሉ ቢያውቁትም ባይገነዘቡትም ብለዋል። አባላት እውነት የሆነውን ማወቅ የሚችሉበትና በወጣቶች መካከል እየጨመረ ላለው የእግዚአብሔር ረሃብ ምላሽ የሚሰጡበት የትምህርት ተቋማት ማህበረሰቦችን መፍጠር አስፈላጊ መሆኑን አጥብቀው ተናግረዋል። በዚህ ረገድ ርዕሰ ሊቃነ ጳጳሳቱ የኢየሱሳውያን ማህበር በመንፈሳዊ ልምዶቻቸው ላይ ሰፊ ተሳትፎ እንዲያደርጉ አሳስበዋል። ምክንያቱም አስፈላጊ ውሳኔዎችን በተመለከተ ግንዛቤ ለመስጠት ይረዳሉ ብለዋል። ርዕሰ ሊቃነ ጳጳሳቱ ንግግራቸውን የጨረሱት የኢየሱሳውያን ማህበር በመስራቹ ቅዱስ ኢግናሺየስ ዘሎዮላ የኢየሱሳውያን ማህበር ባህል እንዲቀጥሉ በመጋበዝ ንግግራቸውን አጠናቀዋል። ከቅዱስ አባታችን ጋር አብረን እንጓዝ። ርዕሰ ሊቃነ ጳጳሳት ለሰላም፣ ለተስፋና ለበጎ አድራጎት በሚያደርጉት ተልእኮ እንርዳቸው። ቅዱስ አባታችንን እንደግፋቸው። የጴጥሮስን መንበር በገንዘብ እንደግፍ። www.obolodisanpietro.va የተሰኘውን ድረገጻችንን ይጎብኙ። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 19/2018 ዓመተ ምሕረት ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ ስፖርት ለአካልና ለመንፈስ መድኃኒት ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከጣሊያን የዋና ፌዴሬሽን ጋር በተገናኙበት ወቅት ስፖርት የአካልና የመንፈስ እድገትን በማሳደግ ረገድ ያለውን ጠቀሜታ አወድሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ዕለት ሰኔ 18/2018 ዓመተ ምሕረት ከጣሊያን የዋና ፌዴሬሽን አባላትና የዓለም አቀፍ የዋና ሻምፒዮን ተሳታፊዎች ጋር ተገናኝተዋል። 62ኛው የሴቴ ኮሊ ዋንጫ ከሰኔ 19 እስከ ሰኔ 21 2018 ዓ.ም በሮም በሚገኘው ታሪካዊ የፎሮ ኢታሊኮ የመዋኛ ስታዲየም ይካሄዳል። እናም ከሚመጣው የአውሮፓ ሻምፒዮንና የሜዲትራኒያን ጨዋታዎች በፊት የመጨረሻ የማጣሪያ ዝግጅት ሆኖ ያገለግላል። ርዕሰ ሊቃነ ጳጳሳቱ በንግግራቸው ስፖርት በትክክል ከቀረበ ለሰውነትና ለመንፈስ መድኃኒት ሆኖ ሊያገለግል እንደሚችል ተናግረዋል። የሰውን የተለያዩ ገጽታዎች ያዋህዳል፣ እንዲሁም እንደ ቁርጠኝነት፣ አንድነትና ታማኝነት ላሉ በጣም አስፈላጊ እሴቶች ይመራቸዋል ብለዋል። የሰውን የተለያዩ ገጽታዎች ያዋህዳል፣ እንዲሁም እንደ ቁርጠኝነት፣ አንድነትና ታማኝነት ላሉ በጣም አስፈላጊ እሴቶች ይመራቸዋል ብለዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 19/2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም ከወዲሁ እንጋብዛለን።
1: የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
2: በዛሬው ዓለም ወንጌልን ስለማስበክ የከተማ ባህል ተግዳሮት አዲስቱ ኢየሩሳሌም ቅድስቱ ከተማ በራይ መጽሐፍ ምዕራፍ 21 ከቁጥር 2 እስከ 4 የሰው ልጅ በሙሉ መዳረሻ ግብናት የሰው ልጅና የታሪክ ሙላት ይሁን የሚሆነው በአንድ ከተማ እንደሚሆን የእግዚአብሔር ራይ ለኛ መናገሩ አስገራሚ ነገር ነው። ስለሆነም ከተሞቻችንን በማስተዋል መመልከት ያስፈልጋናል። የእግዚአብሔር መኖር መገኘት ግለሰቦችና ቡድኖች በህይወታቸው ውስጥ ብርታትንና ትርጉም ለማግኘት ከሚያደርጓቸው ዑነተኛ ጥረቶች ጋር ይያያዛል። እርሱ በመካከላቸው ይኖራል። አንድነትን፣ ወንድማማችነትንና ደግነትን፣ ዑነተንና ፍትህን ያበረታታል። ይህ መኖር ሊገለጥ እንጂ ሊወጠን ሊታቀድ አይገባም። ለጊዜው በተደበሰበሰና ባልታሰበ አኳኋን ቢሆንም እርሱን በዑነተኛ ልብ ለምሹት እግዚአብሔር ራሱን አይደብቅም። ከገጠር በተለየ መልኩ በከተሞች ያለው የህይወት መንፈሳዊ ገጽታ የሚገለጸው በልዩ ልዩ የአኗኗር ስልቶች፣ ከቦታዎችና ከህዝብ ጋር በተያያዙ ዕለታዊ እንቅስቃሴዎች ነው። ሰዎች በዕለታዊ ኑሯቸው ውስጥ ብዙውን ጊዜ በህይወት ለመኖር ይፍጨረጨራሉ። ይህ የኑሮ ትግል በውስጡ ብዙውን ጊዜ ጥልቅ መንፈሳዊ ስሜትን ያካተተ ጥልቅ የህይወት ግንዛቤ ያለበት ነው። ጥማቷን ለማርካት በፈለገችና በውሃ ጉድጓድ አጠገብ በተገኘች ሳምራዊት ሴትና በጌታችን መካከል የተደረገውን አይነት ውይይት ለማካሄድ በዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 15 ይህንን ሁኔታ በቅርበት መመርመር ይኖርብናል። ክርስቲያኖች መደበኛ ትርጓሚዎች ወይም የትርጉሙ ጠንሳሾች መሆናቸው በቀረባቸው አዳዲስ መስኮች አዳዲስ ባህሎች ያለማቋረጥ እየፈለቁ ናቸው። በመሆኑም እነሱ ራሳቸው ከነዚህ ባህሎች ውስጥ አዳዲስ ቋንቋዎችን፣ ምልክቶችን፣ መልእክቶችንና ብዙውን ጊዜ ለኢየሱስ ወንጌል ተቃራኒ የሆኑ አዳዲስ የህይወት አመለካከቶችን የሚያስከትሉ ስር ነቀል ለውጦችን ይወስዳሉ። በከተሞች ውስጥ ፍጹም አዲስ ባህል ተፈጥሮ ያለማቋረጥ እያደገ ነው። ሲኖዶሱ እንዳመለከተው ዛሬ በእነዚህ መስኮች እየተካሄዱ የሚገኙ ለውጦችና የሚፈጠሯቸው ባህሎች ለአዲስ ስብከተ ወንጌል ምቹ ስፍራዎች ናቸው። ይህም ለከተማ ነዋሪዎች ይበልጥ ሳቢና ትርጉም የሚሰጡ ለጸሎትና ለሱታፌ የሚሆኑ አዲስ ቦታዎችንና እድሎችን እንድናሰላስል ያስገድደናል። እነዚህ ተመሳሳይ ባህላዊ ለውጦች የገጠር አካባቢዎችን በመገናኛ ብዙሃን ተጽዕኖ አማካይነት የአኗኗር ዘይቤያቸውን በእጅጉ እንዲለወጡ እያደረጓቸውም ነው። ለዚህም የሚያስፈልገው ለነዚህ ከእግዚአብሔር ከሌሎች ሰዎችና በዙሪያችን ከሚገኙት ጋር ለምኖሩን የሚገቡ አዳዲስ የግንኙነት ዘዴዎችን የሚያሳየንና መሰረታዊ እሴቶችን የሚያበረታታ ስብከተ ወንጌልን ማካሄድ ነው። ስብከተ ወንጌል አዳዲስ ታሪኮችንና ስር ነቀል ለውጦችን ወደሚካሄዱባቸው ስፍራዎች ማስፋፋትና የኢየሱስን ቃል ለከተሞቻችን ማዳረስ ይኖርበታል። ከተሞች ባለ ብዙ ባህል ናቸው። በትላልቅ ከተሞች የተወሰኑ ቡድኖች ስለ ጋራ ህይወት ያላቸውን ሐሳብና ህልም እንዲሁም ስለምነሱ አዳዲስ ሰባዊ ግንኙነቶች፣ አዳዲስ ባህሎችና ስለማይታዩ ከተሞች የምንነጋገሩባቸው የግንኙነት መረቦች አሉ። ከዚህ በተጨማሪ ጎን ለጎን የሚኖሩ ብዙውን ጊዜ ገለልተኝነትንና ሁከትን የሚያስከትሉ የተለያዩ ዝቅተኛ ባህሎችም አሉ። ስለዚህ ቤተ ክርስቲያን ጠንካራ ውይይት እንዲደረግ ማገዝ አለባት። በአንድ በኩል የራሳቸውና የቤተሰቦቻቸውን ህይወት ለማዳበር የሚያስችል ዘዴ ያላቸው ሰዎች አሉ። በአንጻሩ ዜጎች ያልሆኑ ግማሽ ዜጎች እና የከተማ ቅሬቶች አሉ። ከተሞች ለነዋሪዎቻቸው አያሌ እድሎችን ቢፈጥሩም ለብዙ ሰዎች ደግሞ ህይወታቸውን በሙላት እንዲያሳድጉ በርካታ መሰናክሎችን ስለሚደቅኑባቸው ዘላቂ የማመንታት ሁኔታዎችን ይፈጥራሉ። ይህ ንጽጽር ከፍተኛ ስቃይን ያስከትላል። በብዙ የዓለም ክፍሎች ውስጥ ከተሞች በሺ የሚቆጠሩ ሰዎች ስለነጻነት፣ ስለህዝባዊ ድምጽ፣ ስለፍትህና ስለሌሎች ጥያቄዎች የተቃውሞ ሰልፍ የሚያደርጉባቸው መድረኮች ናቸው። እነዚህም ጥያቄዎች በአግባቡ ካልተረዷቸው በኃይል ዝም ማሰኘት አይቻልም። በከተሞች ውስጥ ሰዎችን ያለ አግባብ ከቦታ ቦታ ማዛወር፣ የአደንዛዥ እጽ ንግድ፣ ሕፃናትን መበደልና ጉልበታቸውን መበዝበዝ፣ አረጋውያንና ደካሞችን ያለ ረዳት መቶ እና የተለያዩ የሙስናና የወንጀል ተግባራት መኖራቸውን መካድ አንችልም። ከዚሁ ጋር ከተሞች ደንበኛ የመገናኛና የአንድነት ስፍራዎች መሆን ሲችሉ ብዙውን ጊዜ የብቸኝነትና የአለመተማመን ቦታዎች ይሆናሉ። መኖሪያ ቤቶችና አካባቢዎች ብዙውን ጊዜ የሚገነቡት ለመገናኘትና ለመዋሃድ ሳይሆን ከሌሎች ለመለየትና ለመደበቅ ነው። በእነዚህ ሁኔታዎች ውስጥ ወንጌልን መስበክ የሰብአዊ ሕይወትን ክብር እንደገና ለመመለስ መሠረት ይሆናል። ምክንያቱም ኢየሱስ ለከተሞቻችን የተትረፈረፈ ሕይወት ሊሰጣቸው ይፈልጋልና በዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ሊማዳዊ ለውጥ የሌለው የስብከተ ወንጌል ፕሮግራም ለዚህ ውስብስብ ሁኔታ ተስማሚ እንደሚሆን መገንዘብ ቢኖርብንም ወንጌል ስለ አንድና ሙሉ ሰብአዊ ሕይወት የሚቀርበው ሐሳብ ለከተሞቻችን በሽታዎች ፍቱን መድኃኒት ነው። ሆኖም ሰብአዊ ሕይወታችንን በተሟላ ሁኔታ መኖርና በማንኛውም ባህልና በማናቸውም ከተማ የወንጌል ምስክርነት እርሾ የመሆን ተግዳሮትን መቋቋም የተሻለን ክርስቲያኖች እንድንሆንና በከተሞቻችን ውስጥ ፍሬ እንድናፈራ ያደርገናል። ሐዋርያዊ ሠራተኞችን የሚገጥሟቸው ፈተናዎች በቤተ ክርስቲያን ውስጥና ለቤተ ክርስቲያን ለመስራት ዝግጁ የሆኑትን ሁሉ እጅግ አመሰግናቸዋለሁ። እዚህ ላይ ከጳጳሳት አንስቶ እጅግ ዝቅተኛና የተደበቀ አገልግሎት የሚሰጡ የተለያዩ ሐዋርያዊ ሠራተኞችን ተግባራትን በስፋት ለመዘርዘር አልፈልግም። ይልቁንም ከአሁኑ ሉዓላዊ ባህላችን አንጻር ሁላችንም ስለሚገጥሟቸው ተግዳሮቶች ለማውሳት እወዳለሁ። በመጀመሪያ በፍትሐዊነት አረገድ የቤተ ክርስቲያን አስተዋጽኦ ውስጥ በዛሬው ዓለም ከፍ ያለ ነው እላለሁ። በአንዳንድ የቤተ ክርስቲያን አባላትና በራሳችን ኃጢአት ጭምር የደረሰብንም ስቃይና ውርደት ስንት ክርስቲያኖች ሕይወታቸውን በፍቅር እየሰጡ እንደሆነ እንድንዘነጋ ሊያደርገን አይገባም። እነርሱ ብዙ ሰዎችን እንዲፈወሱ ወይም በመስክ ሆስፒታሎች ውስጥ በሰላም እንዲሞቱ ይረዳሉ። በምድር ላይ ድህነት እጅግ በተንሰራፋባቸው ቦታዎች ተገኝቶ የልዩ ልዩ ሱሶች ተገዢ የሆኑትን ይረዳሉ። ሕፃናትንና ወጣቶችን በማስተማር ሥራ ተሰማርተዋል። ሌላ ሰው ሁሉ የተዋቸውን አረጋውያንን ይንከባከባሉ። በአስቸጋሪ አካባቢዎች እሴቶች የሚተላለፉባቸውን መንገዶች ይፈልጋሉ። ሰው የሆነው አምላክን ምሳሌ ተከትለው ለሰው ልጅ ጥልቅ ፍቅር የሚያሳዩባቸውን ሌሎች ብዙ መንገዶች በሙሉ ልብ ይከተላሉ። ሕይወታቸውንና ጊዜያቸውን በደስታ መሥዋዕት የሚያደርጉ ብዙ ክርስቲያኖች ስለ ሰጡኝ ድንቅ ምሳሌ አመሰግናቸዋለሁ። ይህ ምስክርነት ራስ ወዳድነትን ለማሸነፍና ራሴን በተሻለ መልኩ ሙሉ በሙሉ ለመስጠት በማደርገው ጥረት መጽናኛና ድጋፍ ይሆነኛል። የዚህ ዘመን ልጆች እንደ መሆናችን መጠን ሁላችንም በሆነ መንገድ የአሁኑ ሉላዊ ባህል ተጽዕኖ ደርሶብናል። ይህ ሉላዊ ባህል እሴቶችንና አዳዲስ እድሎችን ቢሰጠንም ሊወስነን፣ ሊለውጠንና በመጨረሻም ሊጎዳን ይችላል። ስለሆነም አዋራዊ ሰራተኞች የምረዱባቸውና የሚፈወሱባቸው ቦታዎች በተሰቀለውና ከሞት በተነሳው ኢየሱስ ያለን እምነት ራሱ የሚታደስባቸው መሰረታዊ የሰው ልጅ ጥያቄዎችና ኢሌታዊ ጭንቀቶችን የሚጋሩባቸው የግልና ማህበራዊ ጉሳኖች ወደ መልካምና ውብ ነገር እንዲያተኩሩ ለማድረግ ስለተመኮራችንና ስለህይወታችን ያለን እውቀት በወንጌል ብርሃን የሚመረመር ባቸውን ቦታዎች መፍጠር እንዳለብን ይስማኛል። ከዚሁ ጋር አዋራዊ ሰራተኞች ስለመገጥመዋቸው አንዳንድ ልዩ ልዩ ፈተናዎች መናገር ይፈልጋለሁ። ምንጭ የወንጌል ደስታ የተሰኘው የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለሚእመናን ያስተላለፉት አዋራዊ ምክር ከአንቀጽ 71 እስከ 77 ድረስ የተወሰደ ነው።

0: አድማጮቻችን የዛሬው የአርብ የሰኔ 19 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 19/2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የአርብ የሰኔ 19/2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ዩኒቨርሲቲዎች አንድነትንና የጋራ ጥቅምን ለማሳደግ ዋና መንገዶች ናቸው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ ስፖርት ለአካልና ለመንፈስ መድኃኒት ነው ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስደመጥናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን እና ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን ቆዩን።

0: ርዕሰ ሊቃነ ጳጳሳት ሊዮ ዩኒቨርሲቲዎች አንድነትንና የጋራ ጥቅምን ለማሳደግ ዋና መንገዶች ናቸው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰሜን አሜሪካ ከሚገኙ የኢየሱሳውያን ማህበር ኮሌጆችና ዩኒቨርሲቲዎች ፕሬዝዳንቶች ጋር ባደረጉት ስብሰባ ኮሌጆችና ዩኒቨርሲቲዎች የተገለሉ ሰዎችን ፍላጎት ለመፍታትና የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ተጽዕኖን ለማሰላሰል ማህበረሰቡ የሚያጋጥሙትን ችግሮች ለመጋፈጥ ተስማሚ ቦታዎች ሊሆኑ እንደሚችሉ ተናግረዋል። የእውነትን ፍለጋ ሂደት በማበረታታት ከተገለሉና ከወጣቶች ጋር ቅርብ በመሆንና አከባቢን ለመጠበቅ በመስራት ኮሌጆችና ዩኒቨርሲቲዎች ዛሬ የሰው ልጅ የሚያጋጥሙትን ተግዳሮቶች ለመጋፈጥ አስፈላጊ ቦታዎች ይሆናሉ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ሰኔ 18 2018 ዓ.ም ተናግረዋል። ተቋማቸው የሚፈልጉት በማህበረሰቡ ዳርዳር ያሉ ወይም የተገለሉ ሰዎች ስለሚያጋጥሟቸው ኢፍታዊ ድርጊቶች ተማሪዎቻችን ለማስተማር ብቻ ሳይሆን በአንድነትና በጋራ ጥቅም ላይ የተመሰረቱ አዳዲስ ሞዴሎችን በማቅረብ የሥርዓት ለውጥን ለማስተዋወቅ ዋና መንገዶች እንዲሆኑ ነው ሲሉ ርዕሰ ሊቃነ ጳጳሳቱ በሰሜን አሜሪካ ከሚገኙ የኢየሱሳውያን ማህበር ኮሌጆችና ዩኒቨርሲቲዎች ፕሬዝዳንቶችና ተወካዮች ጋር በቫቲካን ባደረጉት ስብሰባ ላይ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ እነዚህ ተቋማት አባሎቻቸው የማህበረሰቡን በጣም አንገብጋቢ ጉዳዮች እንዴት እንዲጋፈጡ እንደሚረዱ የሚያሳይ ፍኖተ ካርታ አቅርበዋል። ርዕሰ ሊቃነ ጳጳሳቱ ከኢየሱሳውያን ማህበር አራት ሁለንተናዊ ሐዋርያዊ ምርጫዎች መነሻ አግኝተዋል። እነዚህም እንደ አውሮፓውያኑ የቀን አቆጣጠር በ2019 ዓ.ም የተቋቋሙና ለሚቀጥሉት 10 ዓመታት የኢየሱሳውያንን ማህበር ሥራ ለመምራት የታለሙ ናቸው። ምርጫዎቹ የሚከተሉት ናቸው። ወደ እግዚአብሔር የሚወስደውን መንገድ ማሳየት፣ ከተገለሉ ጋር መራመድ፣ ከወጣቶች ጋር መጓዝና የጋራ ቤታችንን መንከባከብ የተሰኙት መሆናቸውን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግራቸውን የጀመሩት ዛሬ የሰው ልጅ የሚያጋጥሙትን በርካታ ተግዳሮቶች በማጉላት የዘመናት ለውጥ ምዕራፍ ተብሎ በሚጠራው ወቅት በማጉላት ነው። ማህበረሰቦች የበለጠ ዓለማዊ እየሆኑ መምጣታቸውን አጉልተው ገልጸዋል። ብዙዎች ስለ እግዚአብሔር መናገር ከህዝብ ማቀፍና ከህዝብ ባህል ባሻገር ለማስወጣት ይፈልጋሉ ወይም የፖለቲካ ስርዓቶች የድሆችን የስደተኞችንና ዓለም የተገለሉ ሰዎችን አያስተናግዱም ሲሉ በቁጭት ተናግረዋል። ርዕሰ ሊቃነ ጳጳሳቱ ወጣቶች ብዙውን ጊዜ የተሻለ የወደፊት ተስፋ እንደሌላቸውና የፕላኔቷ ሀብቶች ለግል ጥቅም ላይ እንደሚውሉ አጽንኦት ሰጥተው ተናግረዋል። እንዲሁም አርቲፊሻል ኢንተለጀንስ በአማርኛው ሰው ሰራሽ አስተውሎት በሰው ልጅ ላይ የሚያሳድረው እየጨመረ የመጣ ተጽዕኖም አውስተዋል። በዚህ ረገድ የኢየሱሳውያን ማህበር አራት ሁለንተናዊ ሐዋርያዊ ምርጫዎች እነዚህን ጉዳዮች ለመፍታት እንደሚረዱ ጠቅሰዋል። ከድሆች ጋር በሚደረገው ጉዞ ጭብጥ ረገድ ርዕሰ ሊቃነ ጳጳሳቱ በተለይ በድህነት ውስጥ ከፍተኛ ቁጥር ያላቸው ወንድሞቻችንና እህቶቻችን በድህነት በሚኖሩበት በዚህ ወቅት ምን ያህል አስፈላጊ እንደሆነ አጽንኦት ሰጥተው ተናግረዋል። ብዙ ሰዎች በጦርነት፣ በሃይማኖታዊ ወይም በፖለቲካዊ ስደት፣ በረሃብ ወይም በአየር ንብረት ለውጥ ምክንያት ቤታቸውን ለቀው ለመውጣት እንደሚገደዱ ተናግረዋል። ርዕሰ ሊቃነ ጳጳሳቱ የኢየሱሳውያን ማህበር ከፍተኛ ትምህርት ተቋማት የጋራ ጥቅምንና አንድነትን ለማስተዋወቅ ብቻ ሳይሆን ለስደተኞች፣ ለጥገኝነት ጠያቂዎችና ዝቅተኛ ማህበራዊ ኢኮኖሚያዊ ደረጃ ላላቸው ሰዎች የላቀ ትምህርት ተጠቃሚ እንዲሆኑ እድሎችን ለማቅረብ እንዲረዱ አጥብቀው ተናግረዋል። በዚህ ረገድ በሚኖሩባቸው ማህበረሰቦች ውስጥ የበለጠ ሙሉ በሙሉ በመዋሃድ እንዲሁም ሰፊውን የተማሪ አካል በተለያዩ ልምዶቻቸውና አመለካከታቸው ማበልጸግ ይችላሉ ሲሉ አክለው ተናግረዋል። ምንም እንኳን በኢየሱሳውያን ማህበር ምርጫዎች ውስጥ የተለየ ጭብጥ ባይሆንም ርዕሰ ሊቃነ ጳጳሳቱ ስለ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ተጽዕኖም ተናግረዋል። ኮሌጆችና ዩኒቨርሲቲዎች የዚህ የቴክኖሎጂ እድገት አሉታዊ እና አዎንታዊ ውጤቶችን በመፍታት ረገድ ልዩ ሚና ሊጫወቱ እንደሚችሉ ጠቁመዋል። እነዚህ ተቋማት በተለይ ለቤተ ክርስቲያኒቱ የማህበራዊ አስተምሮ መርሆች አዲስ ማበረታቻ መስጠት ይችላሉ ሲሉ አብራርተዋል። ከወጣቶች ጋር አብሮ የመሄድን ጭብጥ በተመለከተ ርዕሰ ሊቃነ ጳጳሳቱ ኮሌጆችና ዩኒቨርሲቲዎች የተሻለ የወደፊት ተስፋን ለማመንጨት ተፈጥሯዊ ቦታዎች መሆናቸውን አጥብቀው ተናግረዋል። ተማሪዎች ብዙውን ጊዜ በሐሳባዊነትና በጉልበት የተሞሉ የትምህርት ሥራቸውን ይጀምራሉ። እናም በትምህርታቸውና በግንኙነታቸው ዓለምን ወደ ተሻለ ሁኔታ በመቀየር አዲስ የተስፋ ስሜት ያገኛሉ ብለዋል። ማህበረሰቦቻችን ውስጥ ባሉ ሰዎች መካከል ያንን የተስፋ ስሜት በውይይት ባገልግሎትና በጸሎት እድሎች አማካኝነት ማሳደግ እንድትቀጥሉ እጋብዛችኋለሁ። የክርስቶስ ትንሣኤ የመጨረሻው የተስፋ ምንጭ መሆኑንና ከእርሱ ጋር ሁሉም ነገር የሚቻል መሆኑን ሁልጊዜ አስታውሱ ብለዋል ርዕሰ ሊቃነ ጳጳሳቱ። ወደ ፍጥረት እንክብካቤ ጭብጥ በመመለስ ርዕሰ ሊቃነ ጳጳሳት ሊዮ የኢየሱሳውያን ማኅበር የሚተዳደሩ ተቋማት በምሳሌነት ብቻ ሳይሆን በንድፈ ሐሳብ ጭምር እንዲያስተምሩ አበረታተዋል። በተለይም የአየር ንብረት ለውጥ ተጽዕኖዎችንና ጥቂቶች የጋራ ጥቅምን ችላ በማለት የተፈጥሮ ሀብቶችን መበዝበዝ እንዲያቆሙ እንዲሰሩ ጋብዘዋል። በካምፓሶቻችን ውስጥ ያሉትን ሰዎች ስለዚህ ወቅታዊ አደጋዎች ለማስተማር በመታደርጉት ጥረት እንድትጸኑ እንዲሁም ማህበረሰቦቻችን ለስነ ምህዳር ዘላቂነት እንክብካቤ ማድረግና ለእግዚአብሔር ስጦታዎች አመስጋኝ ምሳሌዎች እንዲሆኑ እንድታበረታቱ እመክራቸዋለሁ ብለዋል። ወደ እግዚአብሔር የሚወስደውን መንገድ የሚያሳየውን ጭብጥ በተመለከተ ርዕሰ ሊቃነ ጳጳሳቱ ምርምር የሚያደርጉ ጥናት የሚከታተሉና እውነትን የሚፈልጉ ሰዎች በመጨረሻ እግዚአብሔርን ይፈልጋሉ፣ ቢያውቁትም ባይገነዘቡትም ብለዋል። አባላት እውነት የሆነውን ማወቅ የሚችሉበትና በወጣቶች መካከል እየጨመረ ላለው የእግዚአብሔር ረሃብ ምላሽ የሚሰጡበት የትምህርት ተቋማት ማህበረሰቦችን መፍጠር አስፈላጊ መሆኑን አጥብቀው ተናግረዋል። በዚህ ረገድ ርዕሰ ሊቃነ ጳጳሳቱ የኢየሱሳውያን ማህበር በመንፈሳዊ ልምዶቻቸው ላይ ሰፊ ተሳትፎ እንዲያደርጉ አሳስበዋል። ምክንያቱም አስፈላጊ ውሳኔዎችን በተመለከተ ግንዛቤ ለመስጠት ይረዳሉ ብለዋል። ርዕሰ ሊቃነ ጳጳሳቱ ንግግራቸውን የጨረሱት የኢየሱሳውያን ማህበር በመስራቹ ቅዱስ ኢግናሺየስ ዘሎዮላ የኢየሱሳውያን ማህበር ባህል እንዲቀጥሉ በመጋበዝ ንግግራቸውን አጠናቀዋል። ከቅዱስ አባታችን ጋር አብረን እንጓዝ። ርዕሰ ሊቃነ ጳጳሳት ለሰላም ለተስፋና ለበጎ አድራጎት በሚያደርጉ ተልእኮ እንርዳቸው። ቅዱስ አባታችንን እንደግፋቸው። የጴጥሮስን መንበር በገንዘብ እንደግፍ። www.obolodisanpietro.va የተሰኘውን ድረገጻችንን ይጎብኙ። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 19 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ ስፖርት ለአካልና ለመንፈስ መድኃኒት ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከጣሊያን የዋና ፌዴሬሽን ጋር በተገናኙበት ወቅት ስፖርት የአካልና የመንፈስ እድገትን በማሳደግ ረገድ ያለውን ጠቀሜታ አወድሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ዕለት ሰኔ 18 2018 ዓ.ም ከጣሊያን የዋና ፌዴሬሽን አባላትና የዓለም አቀፍ የዋና ሻምፒዮን ተሳታፊዎች ጋር ተገናኝተዋል። 62ኛው የሴቴ ኮሊ ዋንጫ ከሰኔ 19 እስከ ሰኔ 21 2018 ዓ.ም በሮም በሚገኘው ታሪካዊ የፎሮ ኢታሊኮ የመዋኛ ስታዲየም ይካሄዳል። እናም ከሚመጣው የአውሮፓ ሻምፒዮንና የሜዲትራኒያን ጨዋታዎች በፊት የመጨረሻ የማጣሪያ ዝግጅት ሆኖ ያገለግላል። ርዕሰ ሊቃነ ጳጳሳቱ በንግግራቸው ስፖርት በትክክል ከቀረበ ለሰውነትና ለመንፈስ መድኃኒት ሆኖ ሊያገለግል እንደሚችል ተናግረዋል። የሰውን የተለያዩ ገጽታዎች ያዋህዳል፣ እንዲሁም እንደ ቁርጠኝነት፣ አንድነትና ታማኝነት ላሉ በጣም አስፈላጊ እሴቶች ይመራቸዋል ብለዋል። የሰውን የተለያዩ ገጽታዎች ያዋህዳል፣ እንዲሁም እንደ ቁርጠኝነት፣ አንድነትና ታማኝነት ላሉ በጣም አስፈላጊ እሴቶች ይመራቸዋል ብለዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 19 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም ከወዲሁ እንጋብዛለን።
1: የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
2: በዛሬው ዓለም ወንጌልን ስለማስበክ የከተማ ባህል ተግዳሮት አዲስቱ ኢየሩሳሌም ቅድስቱ ከተማ በራይ መጽሐፍ ምዕራፍ 21 ከቁጥር 2 እስከ 4 የሰው ልጅ በሙሉ መዳረሻ ግብናት የሰው ልጅና የታሪክ ሙላት ይሁን የሚሆነው በአንድ ከተማ እንደሚሆን የእግዚአብሔር ራይ ለኛ መናገሩ አስገራሚ ነገር ነው። ስለሆነም ከተሞቻችንን በማስተዋል መመልከት ያስፈልጋናል። የእግዚአብሔር መኖር መገኘት ግለሰቦችና ቡድኖች በሕይወታቸው ውስጥ ብርታትንና ትርጉም ለማግኘት ከሚያደርጓቸው ዑነተኛ ጥረቶች ጋር ይያያዛል። እርሱ በመካከላቸው ይኖራል። አንድነትን፣ ወንድማማችነትንና ደግነትን፣ ዑነተንና ፍትህን ያበረታታል። ይህ መኖር ሊገለጥ እንጂ ሊወጠን ሊታቀድ አይገባም። ለጊዜው በተደበሰበሰና ባልታሰበ አኳኋን ቢሆንም እርሱን በእውነተኛ ልብ ለምሹት እግዚአብሔር ራሱን አይደብቅም። ከገጠር በተለየ መልኩ በከተሞች ያለው የሕይወት መንፈሳዊ ገጽታ የሚገለጸው በልዩ ልዩ የአኗኗር ስልቶች፣ ከቦታዎችና ከሕዝብ ጋር በተያያዙ ዕለታዊ እንቅስቃሴዎች ነው። ሰዎች በዕለታዊ ኑሯቸው ውስጥ ብዙውን ጊዜ በሕይወት ለመኖር ይፍጨረጨራሉ። ይህ የኑሮ ትግል በውስጡ ብዙውን ጊዜ ጥልቅ መንፈሳዊ ስሜትን ያካተተ ጥልቅ የሕይወት ግንዛቤ ያለበት ነው። ጥማቷን ለማርካት በፈለገችና በውሃ ጉድጓድ አጠገብ በተገኘች ሳምራዊት ሴትና በጌታችን መካከል የተደረገውን አይነት ውይይት ለማካሄድ በዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 15 ይህንን ሁኔታ በቅርበት መመርመር ይኖርብናል። ክርስቲያኖች

ሲኖዶሱ እንዳመለከተው ዛሬ በእነዚህ መስኮች እየተካሄዱ የሚገኙ ለውጦችና የሚፈጠሯቸው ባህሎች ለአዲስ ስብከተ ወንጌል ምቹ ስፍራዎች ናቸው። ይህም ለከተማ ነዋሪዎች ይበልጥ ሳቢና ትርጉም የሚሰጡ ለጸሎትና ለሱታፌ የሚሆኑ አዲስ ቦታዎችንና እድሎችን እንድናሰላስል ያስገድደናል። እነዚህ ተመሳሳይ ባህላዊ ለውጦች የገጠር አካባቢዎችን በመገናኛ ብዙሃን ተጽዕኖ አማካይነት የአኗኗር ዘይቤያቸውን በእጅጉ እንዲለወጡ እያደረጓቸውም ነው። ለዚህም የሚያስፈልገው ለነዚህ ከእግዚአብሔር ከሌሎች ሰዎችና በዙሪያችን ከሚገኙት ጋር ለምኖሩን የሚገቡ አዳዲስ የግንኙነት ዘዴዎችን የሚያሳየንና መሰረታዊ እሴቶችን የሚያበረታታ ስብከተ ወንጌልን ማካሄድ ነው። ስብከተ ወንጌል አዳዲስ ታሪኮችና ስርነቀል ለውጦችን ወደሚካሄዱባቸው ስፍራዎች መስፋፋትና የኢየሱስን ቃል ለከተሞቻችን ማዳረስ ይኖርበታል። ከተሞች ባለ ብዙ ባህል ናቸው። በትላልቅ ከተሞች የተወሰኑ ቡድኖች ስለ ጋራ ሕይወት ያላቸውን ሐሳብና ህልም እንዲሁም ስለምነሱ አዳዲስ ሰባዊ ግንኙነቶች፣ አዳዲስ ባህሎችና ስለማይታዩ ከተሞች የምንነጋገሩባቸው የግንኙነት መረቦች አሉ። ከዚህ በተጨማሪ ጎን ለጎን የሚኖሩ ብዙውን ጊዜ ገለልተኝነትንና ሁከትን የሚያስከትሉ የተለያዩ ዝቅተኛ ባህሎችም አሉ። ስለዚህ ቤተ ክርስቲያን ጠንካራ ውይይት እንዲደረግ ማገዝ አለባት። በአንድ በኩል የራሳቸውና የቤተሰቦቻቸውን ሕይወት ለማዳበር የሚያስችል ዘዴ ያላቸው ሰዎች አሉ። በአንጻሩ ዜጎች ያልሆኑ ግማሽ ዜጎች እና የከተማ ቅሬቶች አሉ። ከተሞች ለነዋሪዎቻቸው አያሌ ዕድሎችን ቢፈጥሩም ለብዙ ሰዎች ደግሞ ሕይወታቸውን በሙላት እንዲያሳድጉ በርካታ መሰናክሎችን ስለሚደቅኑባቸው ዘላቂ የማመንታት ሁኔታዎችን ይፈጥራሉ። ይህ ንጽጽር ከፍተኛ ሥቃይን ያስከትላል። በብዙ የዓለም ክፍሎች ውስጥ ከተሞች በሺህ የሚቆጠሩ ሰዎች ስለ ነጻነት፣ ስለ ሕዝባዊ ድምፅ፣ ስለ ፍትሕና ስለ ሌሎች ጥያቄዎች የተቃውሞ ሰልፍ የሚያደርጉባቸው መድረኮች ናቸው። እነዚህም ጥያቄዎች በአግባቡ ካልተረዷቸው በኃይል ዝም ማሰኘት አይቻልም። በከተሞች ውስጥ ሰዎችን ያለ አግባብ ከቦታ ቦታ ማዛወር፣ የአደንዛዥ እጽ ንግድ፣ ሕፃናትን መበደልና ጉልበታቸውን መበዝበዝ፣ አረጋውያንና ደካሞችን ያለ ረዳት መቶ እና የተለያዩ የሙስናና የወንጀል ተግባራት መኖራቸውን መካድ አንችልም። ከዚሁ ጋር ከተሞች ደንበኛ የመገናኛና የአንድነት ስፍራዎች መሆን ሲችሉ ብዙውን ጊዜ የብቸኝነትና የአለመተማመን ቦታዎች ይሆናሉ። መኖሪያ ቤቶችና አካባቢዎች ብዙውን ጊዜ የሚገነቡት ለመገናኘትና ለመዋሃድ ሳይሆን ከሌሎች ለመለየትና ለመደበቅ ነው። በእነዚህ ሁኔታዎች ውስጥ ወንጌልን መስበክ የሰብአዊ ሕይወትን ክብር እንደገና ለመመለስ መሠረት ይሆናል። ምክንያቱም ኢየሱስ ለከተሞቻችን የተትረፈረፈ ሕይወት ሊሰጣቸው ይፈልጋልና በዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ልማዳዊ ለውጥ የሌለው የስብከተ ወንጌል ፕሮግራም ለዚህ ውስብስብ ሁኔታ ተስማሚ እንደሚሆን መገንዘብ ቢኖርብንም ወንጌል ስለ አንድና ሙሉ ሰብአዊ ሕይወት የሚቀርበው ሐሳብ ለከተሞቻችን በሽታዎች ፍቱን መድኃኒት ነው። ሆኖም ሰብአዊ ሕይወታችንን በተሟላ ሁኔታ መኖርና በማንኛውም ባህልና በማናቸውም ከተማ የወንጌል ምስክርነት እርሾ የመሆን ተግዳሮትን መቋቋም የተሻለን ክርስቲያኖች እንድንሆንና በከተሞቻችን ውስጥ ፍሬ እንድናፈራ ያደርገናል። ሐዋርያዊ ሠራተኞችን የሚገጥሟቸው ፈተናዎች በቤተ ክርስቲያን ውስጥና ለቤተ ክርስቲያን ለመሥራት ዝግጁ የሆኑትን ሁሉ እጅግ አመሰግናቸዋለሁ። እዚህ ላይ ከጳጳሳት አንስቶ እጅግ ዝቅተኛና የተደበቀ አገልግሎት የሚሰጡ የተለያዩ ሐዋርያዊ ሠራተኞችን ተግባራትን በስፋት ለመዘርዘር አልፈልግም። ይልቁንም ከአሁኑ ሉዓላዊ ባህላችን አንጻር ሁላችንም ስለሚገጥሟቸው ተግዳሮቶች ለማውሳት እወዳለሁ። በመጀመሪያ በፍትሐዊነት ረገድ የቤተ ክርስቲያን አስተዋጽኦ ውስጥ በዛሬው ዓለም ከፍ ያለ ነው እላለሁ። በአንዳንድ የቤተ ክርስቲያን አባላትና በራሳችን ኃጢአት ጭምር የደረሰብንም ሥቃይ

እና ውርደት ስንት ክርስቲያኖች ሕይወታቸውን በፍቅር እየሰጡ እንደሆነ እንድንዘነጋ ሊያደርገን አይገባም። እነርሱ ብዙ ሰዎችን እንዲፈወሱ ወይም በመስክ ሆስፒታሎች ውስጥ በሰላም እንዲሞቱ ይረዳሉ። በምድር ላይ ድህነት እጅግ በተንሰራፋባቸው ቦታዎች ተገኝቶ የልዩ ልዩ ሱሶች ተገዢ የሆኑትን ይረዳሉ። ሕፃናትንና ወጣቶችን በማስተማር ሥራ ተሰማርተዋል። ሌላ ሰው ሁሉ የተዋቸውን አረጋውያንን ይንከባከባሉ። በአስቸጋሪ አካባቢዎች እሴቶች የሚተላለፍባቸውን መንገዶች ይፈልጋሉ። ሰው የሆነው አምላክን ምሳሌ ተከትለው ለሰው ልጅ ጥልቅ ፍቅር የሚያሳዩባቸውን ሌሎች ብዙ መንገዶች በሙሉ ልብ ይከተላሉ። ሕይወታቸውንና ጊዜያቸውን በደስታ መሥዋዕት የሚያደርጉ ብዙ ክርስቲያኖች ስለ ሰጡኝ ድንቅ ምሳሌ አመሰግናቸዋለሁ። ይህ ምስክርነት ራስ ወዳድነትን ለማሸነፍና ራሴን በተሻለ መልኩ ሙሉ በሙሉ ለመስጠት በማደርገው ጥረት መጽናኛና ድጋፍ ይሆነኛል። የዚህ ዘመን ልጆች እንደ መሆናችን መጠን ሁላችንም በሆነ መንገድ የአሁኑ ሉላዊ ባህል ተጽዕኖ ደርሶብናል። ይህ ሉላዊ ባህል እሴቶችንና አዳዲስ ዕድሎችን ቢሰጠንም ሊወስነን፣ ሊለውጠንና በመጨረሻም ሊጎዳን ይችላል። ስለሆነም ሐዋርያዊ ሠራተኞች የሚረዱባቸውንና የሚፈወሱባቸው ቦታዎች በተሰቀለውና ከሞት በተነሳው ኢየሱስ ያለን እምነት ራሱ የሚታደስባቸው መሠረታዊ የሰው ልጅ ጥያቄዎችና ዕለታዊ ጭንቀቶችን የሚጋሩባቸው የግልና ማኅበራዊ ውሳኔዎች ወደ መልካምና ውብ ነገር እንዲያተኩሩ ለማድረግ ስለ ተሞክሯችንና ስለ ሕይወታችን ያለን ዕውቀት በወንጌል ብርሃን የሚመረመር የሚመሰክርባቸውን ቦታዎች መፍጠር እንዳለብን ይሰማኛል። ከዚሁ ጋር ሐዋርያዊ ሠራተኞች ስለሚገጥሟቸው አንዳንድ ልዩ ልዩ ፈተናዎች መናገር ይፈልጋለሁ። ምንጭ፣ የወንጌል ደስታ የተሰኘው የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለ መስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 71 እስከ 77 ድረስ የተወሰደ ነው።

0: አድማጮቻችን የዛሬው የአርብ የሰኔ 19/2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።